ጌታችን በሰማዮች ላይ ያለ ተለይቶ መስካን ክብር ስም መንግስተን ለምን ፈልጋት ካጥንቱ በልጅነት እንታት ሰጣና ቤቱን ፈቃድህ እንዴት ደረግ ይሆን በሰማይ ተንተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በምድር አስጋ ሕይወት ሳለን ምግባችንን እየለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንሊቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛ ትልፈት

ሰላምለኪ እንዳርሶ ሁሉንም የጣፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ እማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን